ደቂቃ ወይ ሴኮንድ እንዴት ልለይሽ ደቂቃ ወይ ሴኮንድ እንዴት ልለይሽ የትዝታዬ ምንጩ አትሜንሽ አይጠፋም ዘወትር ቁመናሽ ከፊቴ አይጠፋም ዘወትር ቁመናሽ ከፊቴ ወዴት ነው ያለሽው በዛብኝ ናፍቆቴ እንደማላገኝሽ ተረዳሁት በቃ እንደማላገኝሽ ተረዳሁት በቃ ፍቅሬ ትዝታዬ በይደና ሁኝልኝ ለበሰና ብቻ